እዚ ካብ ፍራይስ ራድዮ ፎር ሽቱትጋርት ዝፍኖ ድሃይ ኤርትራውያን ተቐማጦ ሽቱትጋርትን ከባቢያን እዩ። ድሃይ ኤርትራውያን ብ99.2 ሜጋሄርስ ካብል ንዝጥቀሙ ብ102.1 ከምኡውን ብኢንተርኔት ክትከታተሉና ትደልዩ ቪቪቪ ፍራይስ ራድዮ ኤ ይመሓላለፍ።

0: ሓበን ወለዶታት ትብል ደርፊ ብድምፃውያን ቃል ኣብ ተወልደ መድህን
1: ክቡራት ተኸታተልቲ መደብና ሰዓትና ኣኺሉ መደብና ቅድሚ ምፍናውና ነዚ ናይ ሎም መደብ ዘቕረልናልኩም ኣነ እሳያስ ተስፋይ
2: ኣነውን ሚክኤል ወልዳየ ኣብ ካልእ ኣጋጣሚ ዝጋዓ ንረኸብ ዳሃንቀኒ ብሮ ሰንበት ዓወትና ሓፋሽ